ሰላም ጤና ይስጥልን። በካናል ካይ ተስፋ ድምጽ ሬዲዮን ተከታታዮች በሀገራችን የዘመን ቀመር ዛሬ ለቱ ግንቦት 3 ቀን 2018 ዓመተ ምህረት ሲሆን በፈረንጆቹ ደግሞ ሜ 12 ቀን 2026 ዓመተ ምህረት ነው። እንደ ተለመደው የዛሬውን ስርጭት የምንጀምረው ከተለያዩ ምንጮች በቀረምናቸው ዜናዎች ሲሆን አጉል የተሰኘው ቅንጫቢ ሀሳቢ አጫሪ ዝግጅትና የዕለቱ ርዕሰ አንቀጽ በመከተል ቀርበው የመጀመሪያው ግማሽ ሰዓት ክፍለ ጊዜ ይጠናቀቃሉ። በቀጣዩ ግማሽ ሰዓትም የሚስተናገድ መጣጥፍ እንዲሁ ተዘጋጅቷል። እነዚህን ዝግጅቶች በየጣልቀው እያዋዙ የሚያቀዩ ጣዕመ ዜማዎችን ያስደምጥን ለአንድ ሰዓት ያህል አብራችሁ ልትቆዩ የምጋብዛችሁ የፕሮግራሙ አዘጋጅና አቅራቢ እኔ ተስፎልስላሴ ነኝ። መልካም ምሽት።

በቀጥታ ወደ ለቱ ዜናዎች እናልፋለን። የሱዳን ወታደራዊ መንግስት ተጨማሪ ጦር ሰራዊትና ጸረ አውሮፕላን መሳሪያዎችን ወደ ኢትዮጵያ ድንበር አስተግቷል ተባለ። ሱዳን ወታደሮቿና ጸረ አውሮፕላን መሳሪያዎችን ወደ ኢትዮጵያ ድንበር ያስጠጋችው የቤኒሻንጉል ጉሙዝ አዋሳኝ በሆነ ብሉ ናይል ግዛት እንደሆነ ብሉምበርግ ዘግቧል። የሱዳን ጦር ሰራዊት ጄኔራል ዛፊር ዑመር በአካባቢው አዲስ እንቅስቃሴ አለ በማለት እንደተናገሩት የዜና ምንጩ ጠቅሷል። የሱዳን መንግስት የአማራ ክልል አዋሳኝ በሆነና ገዳሪፍ ግዛት ውስጥ በሚገኙት ጋላባት እንዲሁም ከኢትዮጵያ ጋር በመተዋወዘገበት አልፋሽጋ በተባለው አካባቢ የበብዛት ወታደሮችን እየሰፈረ መሆኑን የዘገበው ደግሞ ሱዳን ትሪቡን ጋዜጣ ነው። የሱዳን ወታደራዊ መንግስት ይህን እርምጃ የወሰደው ከባህር ዳር የተነሳ የኤሚሮቶችን ድሮን በካርቱም አውሮፕላን ማረፊያ ላይ ጥቃት ፈጽሟል በማለት በከሰሰ ማግስት ነው። ገዢው ብልጽግና ፓርቲ ባሳለፍነው ሳምንት በአማራ ክልል ምስራቅ ጎጃም ዞን ደብረ ማርቆስ ከተማ በጠራው የምርጫ ቅስቀሳ ላይ አልተሳተፋችሁም፣ የምርጫ ካርድም አላወጣችሁም የተባሉ 7 የደብረ ማርቆስ ፖሊቴክኒክ ኮሌጅ መምህራንና 28 ተማሪዎች በደህንነት ሰዎች ታፍነው እንደተወሰዱ ኮሌጁ አስታወቀ። ኮሌጁ በማህበራዊ ትስስር ገጹ ባወጣው መግለጫ ባለፉት 30 ቀናት የኮሌጁ ተማሪዎች፣ መምህራንና የአስተዳደር ሰራተኞች በግዳጅ ከ5 እስከ 7 የሚደርስ የምርጫ ካርድ በተለያዩ ሰዎች ስም እንዲያወጡ እንደተገደዱና ድርጊቱን በመቃወም ለሚመለከተው አካል አቤቱታ ማቅረቡን ገልጧል። የኮሌጁ አስተዳደር የምርጫ ካርድ የወሰዱና ያልወሰዱ መምህራን፣ ሰራተኞችና ተማሪዎችን ለይቶ ሪፖርት እንዲያቀርብ በደብዳቤ በተደጋጋሚ እንዲጠየቅና ኮሌጁ በምርጫ ሂደቱ በቀጥታ እንዲሳተፍ እየተገደደ መሆኑን የኮሌጁ መግለጫ አውስቷል። ኮሌጁ ያላግባብ በቁጥጥር ስር ያሉ የኮሌጁ መምህራን እና ተማሪዎች በአስቸኳይ እንዲለቀቁም ጠይቋል። የትግራይ ኢንዱስትሪ ቢሮ የግጭት ማቆም ስምምነቱ ተግባራዊ ባለመሆኑ ከመቶ ሺህ በላይ ሰራተኞችን የቀጠሩ ከ6000 በላይ የንግድ ድርጅቶች ተዘግተዋል አለ። በጦርነት ጉዳት የደረሰበት የክልሉ የኢንዱስትሪ ዘርፍ በዕዳ ጫና፣ በነዳጅና በጥሬ ዕቃ እጥረት፣ በመሠረተ ልማት ውድመትና በፋይናንስና የንግድ ገደቦች ሳቢያ ሳያገግም መቅረቱን ቢሮ መግለጡን የክልሉ ቴሌቪዥን ዘግቧል። 95 በመቶ ከጦርነቱ በፊት የተቋቋሙ የንግድ ድርጅቶች መውደማቸውን ቢሮ ገልጧል ተብሏል። በጉዳዩ ዙሪያ ከፌዴራል ባለሥልጣናት ጋር መወያየቱን የጠቀሰው ቢሮ ሆኖም እስካሁን ችግሩ ሊፈታ አልቻለም ማለቱን ዘገባው ጠቅሷል። ጊዜያዊ አስተዳደሩ ከጦርነቱ በፊት ጀምሮ በክልሉ እንቀሳቀሱ የነበሩ ኢንዱስትሪዎችና የንግድ ድርጅቶች የባንክ ብድር እንዲሰረዝላቸው ለፌዴራል መንግስቱ በተደጋጋሚ ጥያቄ ማቅረቡ አይዘነጋም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ በተለያዩ የኃላፊነት እርከኖች ሀገር የሚያገለግሉና አማራጭ ሀሳብ አለን የሚሉ አካላትን የህዝብ ፍላጎትና የልብ ትርታ በሚገባ እንዲያዳምጡ የቤተ ክርስቲያኗ የቅዱስ ሲኖዶስ ምልአተ ጉባኤ መክፈቻ ላይ ባደረጉት ንግግር ተማጸኑ። ፓትርያርኩ አገርን በኃላፊነት የሚያገለግሉ አካላትና ሌሎች ሊቃን በዜጎች ላይ እንዳይጨክኑ፣ ህዝቡ የሚፈልገው በአንድነት በእኩልነት መኖር፣ በሰላም ወጥቶ መግባት፣ ፍትህና ለኑሮ የሚበቃ ምጣኔ ሀብት ማግኘት፣ የእምነት ነጻነት፣ የእኩልነት መረጋገጥ መሆናቸውን አውቀው ለዚያ አበክረው እንዲሰሩ መጠየቃቸውን የቤተ ክርስቲያኒቱ የህዝብ ግንኙነት መምሪያ ባሰራጨ መረጃ ገልጧል። ችግሮችን በሰላማዊ መንገድ ከመፍታት ውጭ ያለው አማራጭ የማይበጅ ነው በማለት በአቡነ ማትያስ መልእክት አስተላልፈዋል ተብሏል። ቢቢሲ በአማራ ክልል በሚካሄደው ግጭት በተፈጸሙ ወሲባዊ ጥቃቶች ዙሪያ ለሰራው የምርመራ ዘገባ የብሪታንያውን የአምነስቲ ኢንተርናሽናል የመገናኛ ብዙሃን ሽልማት አሸነፈ። ጣቢያው ሽልማቱን ያሸነፈው ቢገሉኝ ይሻል ነበር፣ የሴቶችን ህይወት እያበላሽ ያለው የተዘነጋው የአማራ ክልል ጦርነት በሚል ርዕስ ባቀረበው ዘገባ መሆኑን ጠቅሷል። ጣቢያው ለምርመራ ዘገባው ከ43 ጤና ጣቢያዎችና የህክምና ምንጮች መረጃዎችን ማሰባሰቡንና በተቋማት ከሐምሌ 18/2015 ዓ.ም እስከ ግንቦት 2017 ዓ.ም ከ2697 ሰዎች ያስገድዶ መድፈር ጥቃት እንደተፈጸመባቸው ሪፖርት ማድረጋቸውን በወቅቱ ገልጦ ነበረ። ከጥቃቱ ሰለባዎች መካከል 45 በመቶዎቹ ከ18 ዓመት በታች የሆኑ ታዳጊዎች መሆናቸውን ሪፖርቱ ያመለክታል። ኤርትራ አሜሪካ የጣለችባት የተናጠልና ህገወጥ ማዕቀብ መነሳቱ አሜሪካ ስትከተል የኖሮችን የተሳሳተ ፖሊሲ በማረም ፍትህና ርዕትህ ለማስፈን ያስችላል አለች የኤርትራ ማስታወቂያ ሚኒስትር።
አሜሪካ በኤርትራ ላይ ጣለችውን ማዕቀብ ለተነሳስ ለመሆኗ የሚያመለክቱ ሪፖርቶች ሰሞኑን መውጣታቸውን ጠቅሷል። የፕሬዝዳንት ጆ ባይደን አስተዳደር በሰሜን ኢትዮጵያ ጦርነት ከተፈጸሙ ሰብአዊ ጥሰቶች ጋር በተያያዘ በኤርትራ መንግስት ከፍተኛ ባለስልጣናት በጦር ሰራዊቷ ላይ ማዕቀብ መጣሉ ይታወሳል። አሜሪካ የተመድ ጸጥታው ምክር ቤት ከ16 ዓመታት በፊት በኤርትራ ላይ ማዕቀብ እንዲጣልባት አድርጋ እንደነበረ ያስታወሰው ሚኒስትሩ፣ ሆኖም ማዕቀቡ በምን ምክንያት እንደተጣለ ኤርትራ በተደጋጋሚ ማብራሪያ ጠይቃ ምላሽ አላገኘችም ብሏል። ሆኖም የጸጥታው ምክር ቤት ማዕቀብ ከሰባት ዓመታት በፊት ተነስቷል። ሂዩማን ራይትስ ዎች በትግራይና በኤርትራ ለተፈጸሙ ከባድ ጥያቄው ተጠያቂነት ሳይሰፍን አሜሪካ በአገሪቱ ላይ የጣለችበትን ማዕቀብ ማንሰቷ ወደፊት ያለገደብ ጥሰቶች እንዲፈጸሙ በር ይከፍታል ሲል አስጠነቀቀ። የኤርትራ መንግስት ተጠያቂነትን ለማስፈን ወሳኝ እርምጃዎችን እስኪወስድና ከአፋኝ አገዛዙ እስኪላቀቅ ድረስ አሜሪካን ማዕቀቡን ማንሳት እንደሌለበት ድርጅቱ አሳስቧል። ካናዳና አውሮፓ ህብረቱም ከአገሪቱ ጋር ጥንቃቄ በተሞላበት መንገድ ግንኙነታቸውን እያስተካከሉ መሆኑን የጠቀሰው ድርጅቱ፣ የሰጥቶ መቀበል ዲፕሎማሲ ግን ተጠያቂነትን ተዳፍኖ እንዲቀር ያደርጋል ብሏል። ድርጅቱ ሁሉም ሀገራት በኤርትራ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ተቆጣጣሪ ልዩ ሪፖርት የጊዜ ቆይታ በመጪው ሐምሌ በድጋሚ እንዲራዘም ድጋፍ እንዲሰጡ ጠይቋል። የዕለቱ ዜናዎች ይህን ይመስላሉ። ከቀሪ ዝግጅታችን ጋር አብራችሁን ቆዩ።

0: ከናል ከ
1: አድማጮቻችን የምትከታተሉት አራው ከሚገኘው ካናል ኬ ሬዲዮ ጣቢያ የሚተላለፍላችሁን የተስፋ ድምጽ ስርጭት ነው። ዝግጅታችን በዜና እንዲሁም በቴዲ አፍሮ ቲንታጎ ይወላይትኛ ጣመ ዜማት ጀምረናል። እንግዲህ ቀጣዩና ወደናንተ የሚደርሰው ዝግጅታችን ደግሞ አጉል የተሰኘው ቅንጨብ ያሳብነው ወደናንተ የሚያመጣው ነው። ወደዛ ወስዳችኋለሁ። ኢርሆርት den Kompass auf Amharisch, Nachrichten und Musik aus Äthiopien.

በቅርቡ በሚያዝያ 8 2018 ዓመተ ምህረት አፕሪል 16 2026 ዝነኛው እና ታዋቂው ኢትዮጵያዊ የሙዚቃ ደራሲና ቀንቃኝ ቴዎድሮስ ካሳሁን ቴዲ አፍሮ 18 ዜማዎችን ያካተተ ኢትዮሪካ የተሰኘ የሙዚቃ አልበም አውጥቶ ለኢትዮጵያ ሕዝብ አበርክቷል። ይህ የሙዚቃ አልበም ገና ከመውጣቱ በኢትዮጵያ ታሪክ ታይቶ የማይታወቅ ከፍተኛ አድናቆት ነው ከሕዝብ የተለገሰው። ይህ የቴዎድሮስ የሙዚቃ ስራ በኢትዮጵያ ብቻ ሳይሆን በአፍሪካና በዓለም አቀፍ የሙዚቃ ሰንጠረዥ ደረጃም በጣም ምርጥ ከሚባሉትና በከፍተኛ ደረጃ ከተመደቡት አንዱ ለመሆን በቅቷል። ይሁን እንጂ ይህ የብዙ ሚሊዮኖችን ቀልብ የሳበውና አድናቆትን ያተረፈው የቴዎድሮስ ካሳሁን የሙዚቃ ስራ አንድን ኃይል ግን አላስደሰተም። በዚህም ሳያበቃ የአገዛዝ ስርዓቱ የቴዎድሮስ ካሳሁን ምክትል ማኔጀር የሆነችውን ወይዘሪት ማህሌት ሰለሞንና የቅርብ ጓደኛውን አቶ ዮሴፍ ያሲንን ፖሊሶችና ሌሎች የጸጥታ አካላት ጋር በመሆን ሁለቱን ግለሰቦች በተጨማሪ 7 ግለሰቦች ህገወጥ በሆነ መልኩ አስገድደው እና እያወከቡ በመውሰድ ለእስር ዳርገዋቸዋል። ይህንን ምን ትሉታላችሁ? መቼም አጉል አይደል ይሄ? አዎ አጉል ነው።

በሁሉም መስኮች ለማደግ ተስፋ ያላት ኢትዮጵያ ከምንም ነገር በላይ የሚያስፈልጋት ሰላም ነው። ኢትዮጵያ ሰላም አግኝታ በአራቱም ማዕዘናት የሚኖሩ ኢትዮጵያውያን ወደ ስራ ከተሰማሩ ችግሮች ተራ በተራ ይቀረፋሉ። ድህነትም በቃል ሳይሆን በተግባር ይወገዳል። አስተማማኝ ሰላም እንዲሰፍን ደግሞ አለመግባባት መንስኤ የሆኑ ችግሮች ላይ መግባባት ያስፈልጋል። የሰላም መሰረቱ ለመናገር የሚያስችል ምህዳር ነው። ልዩነትን ይዞ በሰላማዊ መንገድ ለመናገር የሚያስችል ምህዳር ሲኖር ወደ ግጭት ከመሮጥ ይልቅ ተነጋግሮ በጋራ ጉዳዮች ላይ መግባባት ይቻላል። መግባባት በሚቻልባቸው ላይ የተግባቡና መግባባት ባልተቻልባቸው ላይ ደግሞ ዋላ ደር ብሎ ለመናገር ስምምነት ካለ አሁን በየቦታው ተዘርተው የሚታዩ ቅራኔዎች በሙሉ ደረጃ በደረጃ ፈር እየያዙ ለሰላም እድል ይፈጠራል። የኢትዮጵያ ፖለቲካዊ ችግሮች የሚፈቱት በኃይል በማሸነፍ ከሚባል አስተሳሰብ ወጥቶ ሁሉንም ዜጋ እኩል የሚያስተናግድ ዴሞክራሲያዊ ስርዓት ለመገንባት በጋራ ለመስራት ይቻል ነው። የኢትዮጵያን ፖለቲካዊ ችግሮች ለመፍታት የመንግስት የምሁራንና የህዝቡ ሚና እርስ በርሱ የተሳሰረ መሆን አለበት። የስልጣን ባለቤትና የሀብት አስተዳዳሪ በመሆኑ ትልቁን ድርሻ ይወስዳል። ስለዚህ የፖለቲካ ምህዳሩን ማስፋት፣ የተለየ ሐሳብ ያላቸው ወገኖችን በነጻነት እንዲንቀሳቀሱና ሐሳባቸውን እንዲያቀርቡ በመፍቀድ ለህግ የበላይነት መገዛት፣ ራሱን ለህግ ተገዢ በመሆን ሰብአዊ መብቶች እንዳይጣሱና ፍትህ ለሁሉም እኩል ተደራሽ እንዲሆን የማድረግ ኃላፊነት አለበት። ምሁራን ከስሜታዊነት ጸድተው አገሪቱን ከቀውስ የሚያወጡ ችግር ፈቺ መፍትሄዎችን ማቅረብ ይጠበቅባቸዋል። ከአንድ የፖለቲካ ጎራ ወገኝተኝነት በመላቀቅ ለሀገር የሚበጁ ሐሳቦች ማፍለቅ አለባቸው። ህዝብ የስልጣን ምንጭ በመሆኑ ሰላምን የማስከበርና መንግስትን የሚቆጣጠር ቀዳሚ ባለቤት ነው። ለሰላም ቅድሚያ መስጠት ግጭቶችንና ሁከቶችን ከመደገፍ ይልቅ በውይይትና በሰላማዊ መንገድ ጥያቄዎችን ማቅረብ፣ አብሮነትን በማጠናከር በብሔር በሃይማኖትና በፖለቲካ ልዩነት ሳይከፋፈል አንድነቱንና ማህበራዊ ትስስሩን ማጠናከር ይጠበቅበታል።

ኢትዮጵያ በሁሉም መስኮች ከፍተኛ ትኩረት በሚሹ አንገብጋቢ ጉዳዮች አሏት። አንገብጋቢ ጉዳዮችን በቀደም ተከተል መልክ ለማስያዝ ደግሞ አስተማማኝ ሰላም ያስፈልጋታል። ለአመታት የተንከባለሉ እዚህ ወቅት ላይ ከደረሱ ዋና ዋና ከሚባሉ ጉዳዮች መካከል አንደኛው በፖለቲካ ምህዳር ውስጥ የሚስተዋለው በቅራኔ የተሞላ ግንኙነት ነው። ይህ ግንኙነት በጥላቻ በቂም በቀልና በክፋት የተከበበ በመሆኑ ልዩነትን በሰላማዊ መንገድ ለማስተናገድ የሚያስችል ቅናነት አሳጥቷል። ከመደብ እስከ ብሔርና አልፎ አልፎም ሃይማኖትን ለማካተት የሚቃጣው የፖለቲከኞችና የአጃቢዎቻቸው ቅራኔ በተሳሳቱ ትርክቶች የሚመራ በመሆኑ ሰላማዊ አማራጮችን እያሳጣ ግጭቶችን አበራክቷል። በብሔራዊ አንገብጋቢ ጉዳዮች ላይ በስክነት ለመናገር የሚያስችል መድረክ መፍጠር ቀርቶ ተቀራርቦ ለመናገር ሙከራ ለማድረግ ለማሰብም አይታሰብም። በእኩልነትና በመከባበር የሚያቀራርቡ ድሎች ሲፈጠሩም መተማመን ስለሌለ ብሔራዊ ጉዳዮችን አማክሎ ለመናገር የሚያስችሉ አጋጣሚዎች ይመክናሉ። በሁሉም መስኮች የምርትና ምርታማነት ጉዳይ ሊያሳስብ ይገባል። ኢትዮጵያ ከተሰራባት በሁሉም ዘርፎች ትልቅ ምቅ ኃይል አለ። በሰው ኃይል ካጠቃላይ ሕዝቡ ከቁጥር ከ70 በመቶ በላይ የሚሆነው ወጣት ነው። ይህንን ወጣት ኃይል ይዞ በግብርና፣ በኢንዱስትሪ፣ በቱሪዝም፣ በቴክኖሎጂና መሰል እንቅስቃሴዎች ተአምር መፍጠር ይቻላል። ከውጭ የሚገቡ ምርቶችን መተካት ብቻ ሳይሆን በመላው አፍሪካም ሆነ በሌሎች አህጉሮች ንቁ ኤክስፖርት ተዋናይ በመሆን ከሚታሰበው በላይ የውጭ ምንዛሪ ማፍራት የሚያስችሉ በርካታ እድሎች አሉ። ከጠባቂነት ተላቆ ራስን በመቻል በሀብት መትረፍረፍ የሚያስችሉ ተዝቀው የማያልቁ የተፈጥሮ ሀብቶችን መጠቀም አለመቻል ሊያስቆጭ ይገባል። ብሔራዊ መግባባት መፍጠር ለጋራ ልማት ለመነሳት የሚያስችል የጋራ ፍኖተ ካርታ ሲኖር ከኢትዮጵያ ምድር ግጭቶችን ጠራርጎ በማስወገድ ድህነትን በተግባር ደህና ሰንብት ማለት ይቻላል። በጭቅጭቅ የሚባክኑ ሀብትና ጊዜ ለስራ እንዲውል ባህሪ ይቀየር። ከኢትዮጵያ ምድር ተነቅሎ መጥፋት ካለበት አንዱ የህገ ወጥነት አዋዜ ነው። ይህንን ጀብደኝነት የተሞላበት ክፉ መንፈስ የሚፈልጉት እኩልነትን ሳይሆን የበላይነትን ለማንገስ ነው። በዚህ ምክንያት ዴሞክራሲያዊና ሰብአዊ መብቶችን መጣስ፣ የህግ የበላይነትን መገዳደር፣ ስርዓት አልበኝነትን በመለማመድ ህገ ወጥነትን የተለመደ ተግባር ማድረግና ለሀገረ መንግስቱ ህልውና ጸር የሆኑ ድርጊቶች ማስፋፋት መደበኛ ስራቸው ይሆናል። እንዲህ አይነቶቹ ድርጊቶች በዜጎች መካከል መተማመን እንዳይፈጠር፣ ሌብነትና ዝርፊያ እንዲስፋፋ፣ ፍትህ እንደ ሸቀጥ ለገበያ እንዲቀርብ፣ መንግስታዊ አገልግሎቶች እንዲስተጓጎሉ፣ ስራና ሰራተኛ እንዳይገናኙ፣ ከአምራችነት ይልቅ ስራ አጥነት እንዲስፋፋና ለሀገር የማይጠቅሙ በርካታ ፈተናዎች እንዲደነቀሩ አሉታዊ አስተዋጽኦ ያበረክታሉ። በተጨማሪም ህገ ወጥነት ሲበራከት በሀገራቸው ተስፋ የሚቆርጡ ሰዎች እንዲበዙ በማድረግ ከሰላም ይልቅ ግጭቶችን በማስፋፋት መከራውን ያስቀጥላል። ሌላ ጉዳይ በአሁኑ ጊዜ ህዝቡን እየከበደ ያለው የኑሮ ውድነት ነው። የኑሮ ውድነቱ ክብደት በተመለከተ ብዙ ነገሮች የተወሱ በመሆናቸው አሁን ትኩረት የሚሻ ጉዳይ እንዴት መቋቋም ይቻላል የሚለው ነው። መንግስት በተደጋጋሚ ዋጋ ንረቱን በማውረድ የኑሮ ውድነቱን ለማቅለል በተለያዩ ሪፖርቶች የገለጻቸው ነገሮች አሉ። ነገር ግን የኑሮ ውድነት ጉዳይ ጊዜ የማይሰጥና አጣዳፊ በመሆኑ በአጭር መካከለኛና በረዥም ጊዜ ምላሽ መስጠት የሚችልባቸውን አሰራሮች ማመለከት ይጠበቅበታል። ምግብ፣ መጠለያ፣ ትምህርት፣ ኤሌክትሪክ፣ ውሃ፣ ስልክ፣ ጤና፣ ትራንስፖርትና ሌሎችም ወጪዎች የዜጎችን ጀርባ እያጎበጡ ናቸው። በአጠቃላይ አጣዳፊ ችግሮችን ከመቅረፍ በተጨማሪ ዘላቂና አስተማማኝ እድገት ለማምጣት ሰላም ያስፈልጋል። ሰላም ለማስፈን ደግሞ ከጠብ ይልቅ ለመግባባት የሚረዱ ጉዳዮች ላይ ይተኮር። ፖለቲካዊ አለመግባባቶች በኃይል ሳይሆን በሕግና በስርዓት ይፈቱ።

0: አድማጮቻችን የምትከታተሉት አራው ከሚገኘው ካናል ኬሪዲ ጣም ይተላለፍላችሁ የተስፋ ድምጽ ስርጭት ነው። ዝግጅታችን የመጀመሪያውን ግማሽ ክፍል ጊዜ አጠናቅቆ በቴዲ አፍሮ አንሳው ዳስታል በሚለው አልበም የመጀመሪያውን ግማሽ ሁለተኛውን ግማሽ ክፍል ጊዜ ጀምሯል ማለት ነው። ግሪንዲ እንዲያልን ሁለተኛውን ግማሽ ክፍል ጊዜ ከእናንተ ጋር አብረን ቆያለን። ፎን ኤትዮፒያን ኢንዲሽፋይስ ደር ኮምፓስ አሞንታግ አውፍ ካናልካ። በዛሬው ሁለተኛ ግማሽ ክፍል ጊዜያችን ውስጥ ለእናንተ ልናደርስ ያሰብነው ሰሞኑን ወደ ሚዲያ ብቅ ያለው ተወዳጁ በኢትዮጵያ ሕዝብ ልብ ውስጥ ልዩ ፍቅር ያለው ታማኝ በየነ ወደ ሚዲያ ቀርቦ ብሶት አሰምቷል። ጠፍቶ ነበር። ብዙ ወዳጆቹ የት ገባ ታማኝ? የት ነው ያለው? ለምን አይናገርም? የት ያ ሁሉ ኢትዮጵያ እንደዚህ ሁሉ መከራ ሲደርስበት ታማኝ የት ሄደ? ያለ የሚጠይቀው በርካታ በየቤቱ የሚጠይቀው በርካታ ነበር። ታማኝ ደሞ በራሱ በውስጡ ብሶት ያብከነከነው ሆዱን ሲበላው ብዙ ነገር እንደደረሰበት ተናግሮ አሁን ወደ ሚዲያ ብቅ ብሏል። አንዳንድ ሰዎች በዛ ጉዳይ ላይ ጽፈዋል። የተለያዩ ሰዎች ብዙ ተናግረዋል። ሁሉም ወደ የራሱ ጎራ ሊጎትተው እየሞከረ ነው። ታማኝን የምናውቀው በኢትዮጵያዊነቱ ነው። የብሔር ጎሳ ውስጥ የብሔር ድርጅት ውስጥ ራሱን ወሽቆ አይገኝም። ኢትዮጵያዊነትና ኢትዮጵያዊነትን ብቻ መርጦ ስለቆመ አሁን መከራ ስድብ ብዙ ነገር ደረሰብኝ እያለ ነው። ግን ታማኝ ይሁን መከራ ሲደርስበት ቀሪ ኢትዮጵያ ህዝብ ያቃልነ? እሱ እንግዲህ መጎዳቱን እየነገረ ነው። በዚህ ጉዳይ ላይ አንድ ጽሑፍ የጻፈ ሰው አለ። ሲሳይ ሙሉ ይባላል ወይም አሞራው። እሱን ጽሑፍ ወደ እናንተ አድርሳለሁ። እስቲ ትንሽ በፊት ከዚህ ቀደም ታማኝ ምን እንደሚመስል አንድ አዳምጡት።
1: አትቆፍራችሁ መሬት ተቧጭቃችሁ የምትናደፉ ምንጉዶች መጣችሁ። ማን የወለዳችሁ? ኬት ነው የመጣችሁ? ሰንደቅ መሸከቻ ከረጢት ሲደረግ ድንበር ውሎ ጠፍቶ እንዲህ ካፍርቆ እሺ ብቻ ሞልቶ ለመባረር እሺ፣ ለመታሰር እሺ፣ ለመገረፍ እሺ። አረ ወግድልኝ ከዘሬም የለህ ከግሌ ካረጌ እንኳን እስኩመና አስከሬን ሀይዋ መቃብሬ ግቤ እንዲህ ባለ ነው በላይ እንዲህ ባለ ነው በላይ እንዲህ ባለ ነው ምኒልኝ እንዲህ ባለ ነው መይሳው ሰንደቅ በክብ ዓለም አብርቶ ነጭ እጄ ነሳው መላው ጥቁር ዛሬ የሚያወሳው ይጎፍሉ እንጂ ወግዱ በላቸው ድፍረታቸው እንጂ ለእነሱ ሴንቀ ማፈቀደላቸው።
0: እንግዲህ ታማኝ ይህና በጣም ከዚህም የተመሳሰሉ በርካታ ኢትዮጵያዊነትን ቀስቃሽ የሆኑ ንግግሮችን በየመድረኩ እየወጣ በድፍረት በሙሉ ልብነት ሲጋፈጥ የምናውቀው ጀግንነትን የተላበሰ የኪነ ጥበብ ባለሙያም ነው። አክቲቪስት ነው። የሰብአዊ መብት ተሟጋች ነው። ለተጎዱ ይደርሳል። ብዙ ጊዜም የማስተባበር ስራዎችን በተለይ ወገን እርዳታ በሚፈልጉበት ቦታዎች በሙሉ የማስተባበር ስራዎችን ባለው የጥበብ ችሎታ ህዝብን በማስተባበር ብዙ እርዳታዎችንም ሲያደርግ እናስታውሳለን። በዚህ ፕሮግራማችን ከአንዴም ሁለቴ እንግዳ ሆኖ መቅረቡ መቼም ረዘም ያለ ጊዜ ነውና አሁን ፋይሉን ወደኋላ ተመልሶ ለማግኘት አስቸጋሪ ቢሆንም እንግዳችን ሆኖ ቀርቦ የሚያውቃል ታማኝ በየነም እና ታማኝ ለምን እንግዲህ ከእስቲ የሲሳይ ሙሉን ጽሑፍ ወደ እናንተ ላድረስ። ግባ በለው ታማኝን ግባ በለው ይላል። ግልጽ ደብዳቤ ለታማኝ በየነም። ውድ ታማኝ፣ ይህንን ግልጽ ደብዳቤ የምጽፍልህ ለዓመታት ለኢትዮጵያ የከፈልከውን መሥዋዕትነት ያሳየኸውን ድፍረትና የማይናወጥ የሀገር ፍቅር በአክብሮት እንደታዘበ ለውጥ ከሚባለው የአብይ አህመድ የመከራ ዘመን ጀምሮ ጋር ተያይዞ አንዳንድ ተቃውሞዎችን እንዳነሳብህ አንድ ኢትዮጵያዊ ወንድም ብቻ ሳይሆን ዛሬም ያ ድምፅህ በእጅጉ ቆስላ በሞት አልጋ ላይ ለምታጣጥር አገር ታስፈልጋታለህ ብሎ እንደሚያምን አንድ ተራ ሰውኝ ነው። ለ27 ዓመታት የትህነግን የግፍ አገዛዝ ታግልሃል። ሁሉም ዝምታን እና ግለሰባዊ ምቾቱን በመረጠበት ሰዓት አንተ ግፍን በወጣትነት ዕድሜ በአደባባይ ተጋፍጠሃል። የትህነግን የክፋት ዘመን ማንም ሳይረዳው በቀድመ በአደባባይ ያጋልጠሃል። ግባ በለው ታማኝን ግባ በለው ማን ይረሳል? የሚሊዮኖችን መም ተሸክመ ለተገፉት ሀገር ለተቀሙት ድምጽ ሆነሃል። ብዙዎቻችን እንደ አክቲቪስት ወይም የሚዲያ ሰው ብቻ ሳይሆን ቀስ በቀስ የሞራል ኮምፓሱን እያጣች ላለች ሀገር ህሊና ሆነህ በየሰልፉ በየስብሰባ አዳራሹ ላብ ጠብስ ኪልፍ ግፍን ስታጋለጥ ነው ምናቅህ። ብዙ ተምረንብሃል። የዘመኑ ብሔርተኝነት ሳይጋባብህ፣ የሃይማኖት ድንበር ሳይገድብህ፣ ለተገፉት፣ በጭካኔ ለተገደሉት፣ ለተሰደዱት፣ ለታረዙት፣ ለግፍ በግፍ ለታረዙት፣ ለታሰሩት፣ ይቅርታ ጧሪ ቀባሪ ላጡት፣ በረሃ ለበረሃ ሲንከራተቱ ለወደቁት፣ አውሬ ለበላቸው፣ የውስጥ ዕቃቸው ለተሸጠው፣ በአጠቃላይ ለምስኪን ኢትዮጵያውያን ሁሉ የበደል መስካሪ ሆነህ ተፈጥሮ በቸረች ልዩ ችሎታ ያየኸውን የሰማኸውን የወገኖችን በደል በእንባና በስሜት ጮክ ብለህ አጋልጠሃል። ለዚህም ነው ዛሬ በድፍረት ምጽፍልህ። ከአዲስ አበባ ስቴዲየም መስቀል አደባባይ እስከ ዋሽንግተን ዲሲ ባንዲራዋን ለብሰህ የቆምክለት አገርህ ኢትዮጵያ ዛሬ ከመቼውም ጊዜ በላይ እየደማች ነው። ዛሬ ከአማራ ምድር የሚመጣው የጣር ጩኸት የፖለቲካ ጥያቄ ብቻ አይደለም። እንደ ህዝብ ላለመጥፋት፣ ትውልድን ለማስቀጠል፣ ለክብርና ለህልውና ራሱ የሚጮህ የተገፋ ህዝብ ድምፅ ነው። ብዙ መንደሮች ወድመዋል። ቤተ ክርስቲያንና መስጊድ ተደፍሯል። ቤተሰቦች በጅምላ አልቀዋል። በአጭሩ በኢትዮጵያ ሰማይ ስር ያልተፈጸመ የግፍና አረመኔነት የለም። አልቃዳና አይሲስ እንኳን ያላደረጉት እጅግ ዘግናኝ ኢሰብአዊ ግፍ ተፈጽሟል። በታሪክ ኢትዮጵያና ኢትዮጵያዊነትን ተሸክሞ የኖረ ህዝብ አሁን ለራሱ ህልውና የተዋደቀ ነው። አይነቱ፣ መጠኑ፣ ምክንያቱ ቢለያይም በሁሉም የኢትዮጵያ አካባቢዎች ሁሉ ብዙ ጩኸትና ስቃይ በርክቷል። የኢትዮጵያዊነት ወጋግራዎች አንድ በአንድ እየተነቃቀሉ ኢትዮጵያና ኢትዮጵያዊነት የሩቅ ዘመን ትዝታ እስኪመስሉ ድረስ በወጣቱ ዘንድ አዲስ አስተሳሰብ እየነገሰ ነው። የተሸከምከው ቁስል የሚሰማ የመከዳት ስሜት ጥልቅ እንደሆነ አውቃለሁ። ክህደቱ፣ ስድቡ፣ አለመግባባቶችና ያጋጠመ የማያቋርጥ ጥቃት ጠባሳው ትግሉን እርግፍ አርገህ ጥለህ ብትሄድ ማንም እንደማይፈርድብህ ይገባኛል። ሕይወቱን ለሕዝብ አሳልፎ የሰጠ የቤተሰቡን ሕይወት በሀገሩ የቀየረ ሰው በአንተ ልክ ሲጎዳ ዝምታን በቀላሉ ቢመርጥ አይገርምም። ሁሉንም እርግፍ አርገህ ትተህ ብትሄድ ማንም አይፈርድብህም። ነገር ግን ታሪክ እንዳንተ አይነት ሰዎችን መልሶ የሚጠራበት የራሱ መንገድ አለው። ታሪክ ፍትሐዊ ስለሆነ አይደለም፣ ወይም እንዳንተ አይነት ሰዎች ለማንም ሰው ምንም መዳን ስላላቸው አይደለም። ነገር ግን ያንተ አይነት መሪዎች ያለመኖር በጣም አደገኛ የሆነ ክፍተት ስለሚፈጥር ያንን ለመሙላት የግድ የቀደሙትን መጥራት ግዴታ ስለሆነ ነው። ዛሬ የኢትዮጵያ ዳያስፖራ የተበታተነ፣ የተዳከመ፣ የፖለቲካ ተሳትፎ እጅግ የወረደ፣ በመሪ ድርቅ የተመቶ፣ ጭካኔና አምባገነንነት ለመቃወም ላይ አንድ የሚያደርገው የሞራል ድምፅ ለማግኘት ከወዲህ ወዲያ እየተላጋ ነው። ብዙ ጮክ ያለ ዳያስፖራ ድምፆች ቢኖሩም ሰሚ አግኝተው ዳያስፖራውን በልኩ ማሳተፍ አልቻሉም። ሁሉም በየአዳራሹ፣ በየዙም ስብሰባ፣ በየሶሻል ሚዲያው እርስ በርሱ ማይናበብ፣ አለፍ ሲልም አንዱ አንዱን የሚጣረስ የማያልቅ ዲስኩር ከማድረግ የዘለለ የረባ ስራ መስራት አልተቻለም። በኢትዮጵያ ዳያስፖራ ትግል የጎደለ አንድ ትልቅ ድምፅ አለ። የጎደለው ያ ድምፅ ያንተ የታማኝ ድምፅ ነው። በድፍረት ለፍተና ለአገር ክብር የሚጮው ያ ያንተ ድምፅ ነው የጎደለው። አብዝተ የምትወዳት የምትታመምላት ኢትዮጵያ ዛሬ ከመቼውም ጊዜ በላይ ታስፈልጋታለህ። እርግጠኛ ነኝ ጊዜን ለልጆችና ለቤተሰቦች ልስጥ ብትልም መቼም ቢሆን ለኢትዮጵያ የሚሆን ጊዜ አታጣም። ሀገር እንደ እምቧይ ካብ እየተናደህ አርፈህ እንደማትተኛ አንተው ራስህ መስክረሃል። እንደዚህ ባሉ ጊዜያት እንዳንተ አይነት ተጽዕኖ ፈጣሪዎች ዝምታ ለሁሉም ህመም እንደሆነ መስካሪ አያሻም። ድምፅህ፣ ልምድህ፣ ተደራሽነትህ እና የማነሳሳት ችሎታ አሁንም ከምታሰበው በላይ እጅግ ሲበዛ አስፈላጊ ነው። የትህነግን የግፍ አገዛዝ ለመጣል 27 ዓመታት ያለ እረፍት የተጋኸውን ያህል ስራልን የሚል የለም። ነገር ግን አንተ አለው ማለት ከጎናችን ነኝ ማለት ብቻ የተኛውን ብዙ ዳያስፖራ እንደሚያነቃው ጥርጥር የለውም። መገፋትህ፣ መክዳትህ፣ መከዳትህና የተሰማ የመጠቃት ስሜት ለአገርህ ካለ ፍቅርና በጎ ምኞት አንጻር ኢምንት እንደሆነ አንተን ለሚያውቅ ቀርቶ ለማንም ግልጽ ነው። ስለዚህ ዛሬም የዳያስፖራውን ትግል መድረክ እባክህ አድምቀው። እባክህ የዳያስፖራውን የመሪ እና የአስተሳሰብ ጥንቁረጥለት ለማንም ብለ ሳይሆን ያለ ጧሪ ለቀሩ እናቶች ቤታቸው ፈርሶ ተሳዳጅ ለሆኑ ህጻናት ከተማ ታቆሻለችው ተብለው ስለሚሰደዱ እናቶችና ሀገር ለሞተችባቸው መስኪኖች በየቀኑ በድሮን ሀገሩ ስለሚጠበሱ የአማራ እናቶች ህጻናቶችና አዛውንቶች በስማቸው ስልጣን ተይዙ ግን ዛሬም ስለሚሳደዱ የኦሮሞ ወገኖች ሀገራቸው አይደለም እየተባሉ በሀገራቸው ስለሚሳደዱ የአማራ ወገኖችህ ስለ ትግራይ እናቶች በአጠቃላይ ስለ ሁሉም ኢትዮጵያ ወገን ስትል ተመለስ እና መድረኩን ያዘው። መድረኩ ዛሬም ክፍት ነው። በአንተ ልክ የሚሞላው ሰው ተፈልጎ አልተገኘም። በዚያው በጨለማው ዘመን የጨውክለት ትውልድ ውለታህን አይረሳም። ዛሬም በበዛ ድቅድቅ ጨለማ ውስጥ ያለው ህዝብህ ይጣራል። መመለስህን በውጉትና ብዙ ተስፋ ይናፍቃል። ታማኝ ምን አለ እያሉ ነው። በኢትዮጵያዊነት ልክፍት የተነደፈ እንዳንተ አይነት አርበኛ ቢቆስልም ቢከዳም ቢገፋም ከትግል አይሸሽም። ኢትዮጵያ እንደገና ሀቀኛ ልጇን ትፈልጋለች፣ ትጠራለች። አቤቱ እናቴ በልና ተመለስ። ዛሬም ግባ ብለው ታማኝን ግባ ብለው በሁላችንም ጆሮ ያቃጭላል ከጥልቅ አክብሮት ጋር ይላል። እንግዲህ ይህን ነው ለዛሬ ያዘጋጀ ነው። ታማኝን ሁላችንም እንደዚህ እንደምንፈልገው እንደምናስበው ነው የሚገባኝ። እስኪ ቴዲ ልጋብዛችሁ ደግሞ

እንግዲህ አድማጮቻችን የዛሬው ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀሩ ነው። በዝግጅታችን እንደተደሰታችሁ በማመን በሚቀጥለው 15 ቀን በተመሳሳይ ፕሮግራም ወደ እናንተ እንደርሳለን። አብዛኛውን እንግዲህ እንደ አደመጣችሁት የቴዲ አፍሮ ሙዚቃዎችን ነው ስናስደምጥ የነበረው። ምክንያቱም ወቅታዊና መልእክቶቹም እጅግ በጣም ለጊዜው በጣም አስፈላጊ ቴዲ ወይም ቴዎድሮስ ካሳሁን ባለፈው ሙሉ ዝግጅት ሰርተንለታል። ራሱን አሳልፎ ለሀገሩ እውነት ነው በጣም ማንም የሚያደርገው አይደለም ጀግንነትን የሚጠይቅ ታላቅ ተግባርን የፈጸመው በአቅሙ በሙያው በተሰጠው ተሰጦ ራሱን ለዚህ የሚያደርስ መቼም በሀገር ላይ ሲገኝ እጅግ ነው የሚያስደስተውና ቴዲን እናመሰግናለን። ሁሌም ሁልጊዜም ጀግናችን ነው ቴዲ አፍሮ። ሁላችሁም ኢትዮጵያውያን ከቴዲ አፍሮ ጎን መቆም መቻል አለብን። ብንችል በአለን አቅም በየሙያችን እንደሱ ለሀገራችን አስተዋጽኦ እንድናደርግ ሁላችንም ይጠበቅብናል። እንግዲህ የዛሬውን ዝግጅታችን ቀደም ብዬ እንዳልኩት አጠናቀናል። በሚቀጥለው 15 ቀን በተመሳሳይ ፕሮግራም እስክንገናኝ ለሀገራችን ሰላም ለዓለማችንም ሁሉ ሰላም እንዲሆን እመኝላችኋለሁ። ደን ኮምፓስ ኦፍ ኤትዮፒያን ጊፕቴስ ቪደር ኢንስቫይቮከ ሞንታቁምስ ቫንሲሹር ኦፍ ካናልካ። አሁን በመጨረሻ ማስደምጣችሁ ሙዚቃ ድግስ ነው የሚል ነው። ተጫዋቹ ዮ ማሪዮስ ነው። እስቲ አዳምጡት። ምናልባት ለሌላ ጊዜ አስተያየት ሆናናል። መልካም ምሽት።